ነገርላንቺ ያንቺን ነገርለኔ የሚያምራልሰው ይታደሞዙን ልብሱን የለበሰው ልብስን የለበሰው ግን ያራዳ ብቺ ያራዳ ከብራራ ባንጌቱ ይፈሳል የሚትተው ቤ